ሰውደለ ታይም ቼክ እሰወስ ወይሰሰቱ እሰውኩመቻ ታይም ቼክ ኩጆስ ቡአኮ በደ ምስጋንስ ኢምቢዎ ነ ኢምቲኤን ሞሞ ስጎኩታንዲ ኪደደለ ኩሲሪንች ሲሩኩሚ ኦፍናማ ጎባ ጋብሪ ዱናኩ አጀንጎ ሰብሎ ኩጀያ ከሰንት ከችሰደቾ ናው ያጋዲዴ አወተሊ ኩዋንዲከ ወኖ ናዋሊ ኒጋ ስቴሙ ሙካጋ ታን ስታ ሙካጋ ሃሽ ኦሮንደኮ ኢንቨስተር ኦቦኩዘ ሰ ኢምቲኤን ሞሞ አፕ